0: ምስወከልቲ ፖለቲካ ብርግሶም ማሕበራት ምሁራትን ቤተ ክርስቲያንን ክራኸቡ እዮም ምስወከልቲ ላዕለዋይ ሽማግለ ስደተኛታት ሕቡራት ሃገራት ኣኼባታት ከካይዱ እውን መደብ ተታሒዙ ኣሎ ሊቀ ጳጳሳት ሄስ ኣብ ሓያሎ ተበግሶታት ቤተ ክርስቲያን ኣብ ዝገብሮ ዑደት ካብ ዝተፈላለየ ዞባታት ኣሜሪካ ዝመፁ ስደተኛታትን ተመዛበልትን ክራኸቡ ዕድል ክህልዎም እዩ ኣብታ ኣብ ደቡባዊ ሜክሲኮ ተቋማዊ ድኽነት ዘለዋ ግዝኣት ቻፓስ እትርከብ ከተማ ታፓቹላ ሊቀ ጳጳሳት ሄስ ምብፃሕ ከካይዱን ኣብ ደቡብ ጓቴማላ ዘሎ ኩነታት ርድኢት ክረኽቡ እዮም ንገለ ካብቲ ኣብኡ ዝርከብ ማእከል ብዙሕ ኣገልግሎት ናይ ላዕለዋይ ሽማግለ ስደተኛታት ሕቡራት ሃገራት ውጥናት ኣገልግሎት ስደተኛታት ኢየሱሳውያን ከምኡ እውን መደባት ሓገዝ ናይቲ ከባቢ ሰባኻ ክበፅሑ መደብ ኣለዎም ሊቀ ጳጳሳት ሄስ ኣብ ሓያሎ ተበግሶታት ቤተ ክርስቲያን ክበፅሑ ምዃኖምን ካብ ዝተፈላለየ ዞባታት ኣሜሪካ ዝመፁ ስደተኛታትን ተመዛበልትን ክራኸቡ ዕድል ክህልዎም እዩ ዞባ ዶብ ሜክሲኮ ሕቡራት መንግስታት ኣሜሪካ ካልእ ትኩረት ናይቲ ጉዕዞ ኩነታት ደባዊ ዞባ ሜክሲኮን ሕቡራት መንግስታት ኣሜሪካን ክኸውን እዩ ፍሉይ ልኡክ ስደተኛታትን ተመዛበልትን ኣብ ክልቲኡ ሲዩዳድ ኮዋሬዝ ሜክሲኮን ኤልፓሶ ቴክሳስን ክራኸቡ መደብ ተታሒዙ ኣሎ ኣብ ባይታ ዘሎ ወጥሪ ሰብኣዊ ኩነታት ምስ ጳጳስ ኤልፓሶን ወከልቲ ኣብ ዞባ ዶብ ዝርከባ ትካላት ረድኤትን እውን ማእከላይ ኣርእስቲ ዘተ ክኸውን እዩ ኣብዚ ጉዕዞኦም ኣብ ዝተፈላለየ ዝበፅሕዎ ቦታ ሓተቲ ዕቁባን ስደተኛታትን ተመዛበልትን ዝሳተፈ መስዋዕቲ ቅዳሴ ክዕርጉ በዚ ድማ መልእኽቲ መንፈሳዊ ምትሕግጋዝ ከመሓላልፉን እውን ምዃኖም ዜና ቫቲካን ናይ ጀርመን ጉባኤ ጳጳሳት መግለፂ ጠቂሱ የመላኽት ሊቀ ጳጳሳት ሄስ ሕሉፍ ናይ ምትሕግጋዝ መገሻታትን ስደተኛታት ኣብ 2025 ዓመተ ምሕረት ኣብ ምስሪ ናብ ኬንያ ኣብ 224 ዓመተ ምሕረት ግሪክን ቱርክን ኣብ 223 ፖላንድን ዩክራይንን ኣብ 222 ሞሮኮ ኣብ 220 ኢትዮጵያ ኣብ 219 ሲቺልያ ኣብ 217 ዓመተ ምሕረት ከምኡ እውን ኣብ ሊባኖስ ኣብ 216 ዓመተ ምሕረት ዑደት ከም ዘካየዱ ናይ ጀርመን ጉባኤ ጳጳሳት መግለፂ ዝጠቐሰ ዜና ቫቲካን ይሕብር
1: ሰላም ወሰናይ እዚ ሬድዮ ቫቲካን ኣብ መደብ መንስያትኩም ዘለኹም ብክርስቶስ ኣሕዋት ናሓትን ምሳኹም ዘለኹ ሓዊኹም ናኸም ጳውሎስ እየ እምበኣር ከም ዝፍለጥ ኣብ ቅድንያት ፍልሰታ ዴና ኣዲስ ድንግል ማርያም ኢና ዘለና ነዚ መንፈሳውነት ዝክሕግዘና ዝኽእል ኣርእስቲ ሓሳብ ድማ ያሎ ማዓንቲ ሒዘልኩም መፅእ ዘለኹ ክሳብ መወዳእታ ተከታተሉ ከዓ ብፍቅሪ ኣምላኽ ዕድመኩም ናይ ሎም ማዓንቲ ኣስተንትኖና ወይ ድማ ሓሳብና ብዛዕባ ቅዱስ ማክሲሚልያኖ ኮልበ ዝተባህለ ኣብ ማርያም ዝነበሩ መንፈሳውነት ልዑል ዝኾነ ብፍላይ ከዓ ትኽክለኛ ዝኾነ ኣረዳድኣን ሓሳብን ብዛዕባ ኣዲስ ድንግል ማርያም ዝህልወካ ናብ ክርስቶስ ብዝግባእ ከም ዝምርሓካ ዘረኣየና ቅዱስ ኣቦ እዩ እምበኣር ሕጂ ናብ ሓንቲ ንእሽተይ ቤት ማእሰርቲ ኣብ ኣስውጅ ዝተባህለ ኣብ ክራማት 941 ክወስደኩም እየ እዚ ካህን እዚ ድማ ነዛ ቤት ማእሰርቲ ናብ መንበረታቦት ከም ዝቐየራ እዚ ፍራንቸስካዊ ካህን ናብ መንበረታቦት ከም ዝቐየራ ኢና ንርኢ ሽሙ ራይሞንድ ኮልበ ይበሃል ኣብ ፖላንድ 1894 ተወሊዱ ብንእሽጡ እንከሉ ድማ ራእይ ከም ዝረኣየ እዩ ዝንገር ኣዴና ቅዱስ ድንግል ማርያም ከም ዝመፀቶ ክልተ ኣኽሊል ሒዛኻ መፅያቶ ሓደ ፃዕዳ ክኸውን ከሎ እቲ ሓደ ከዓ ቀይሕ እቲ ፃዕዳ ምልክት ናይ ንፅህና ትቀይሕ ድማ ናይ ሰማእትነት ነየኒ ከተሓሪ ምስ በለቶ ድማ ንክልቲኡ ይሓሪ ንክልቲኡ መርፅ ከም ዝበላ እዚ ድማ ንምሉእ ሂወቱ ዝፀለወ ውሳነ ከም ዝነበረ ይዝንቀር ኮልበ ብንእሽቱ ናብ ፍራንቸስካን ማሕበር ድሕር ምእታው ማክሲሚልያን ዝብል ሽም ተቐቢሉ እዚ ብፍቅሪ ክርስቶስ ከምኡ ብፍቅሪ ኣዴና ቅዱስ ድንግል ማርያም ዝተቓፀለ ድማ ሓደ ካብቲ ቀንዲ ዕላማ ናይ ሂወቱ ዝነበረ ብማርያም ጌርካ ንክርስቶስ ብስባኽ ዝብል እዩ ኣብ 1917 እውን ከም ተምሃራይ ኣብ ሮም እንከሎ ሚሊሽያ ኢማኩሌታ ብዝብል ኣርሚ ኦፍ ደ ኢማኩሌታ ብዝብል ምንቅስቓስ ከም ዝመስረተ ብፍላይ ነቲ ኣብቲ ግዜ እቲ ዝነበረ ዓለማዊ ዝኾነ ኣይዲዮሎጂ ኣተሓሳስባ ስነ ሓሳባትን ነዚ ንምብዳህ ኢሉ ከም ዝተበገሰ ከም ተልእኾውን ከም ዝወሰዶ እዩ ዝንገር ኣብ ፖላንድ እውን ሲቲ ኦፍ ኢማኩሌት ብዝብል ብምቋም እዚ ድማ ንዝተፈላለዩ ብዙሓት ኣሕዋት ኣብኡ ንክኣት ፍራየርስ ንክኾኑ ኣሕዋት ንክኾኑ ከምኡውን ናይ ሬድዮ ስቴሽን ከምኡውን ብሚልዮናት ብዝቁፀር ሕታማት ትዝርጋሕ ዝነበረት መፅሄት ከይተረፈ ብምድላው ንወንጌል ብማርያም ኣቢሉ ኣብ ምስባኽ ዝተፀምደ ኣዝዩ ትጉህ መንፈሳዊ ኣቦ እዩ ኮልበ መንፈሳውነትን ማርያም ስሜታዊ ጥራይ አይነበረ ሙሉእ በሙሉእ ይገዛ ርእሱ አወፊዮ ስለዚህ አነ ናይ ማርያም ንብረት ናይ ማርያም ዋኒኒ ክሳብ ምባል ይበጽዩ ለዚህ ሁሉ ዝገብሮ ዝነበረ በአማላድነት ናይዛ አዴና ቅድስት ድንግል ማርያም እዩ ዝካየድ ነይሩ ከምዚ ኢሉ ነገራትና ቀጸለን ከሎም ናዚ ብካልኣይ ውግ ዓለም ማለት እዩ ናዚ ንፖላንድ ኣብ 1939 ስለዝተቆፃፀራ ናይ ኮልቤ ማሕበር ድማ ነቶም ብብዙሕ ሽግራት ዝሓልፉ ዝነበሩ ስደተኛታት ማዕቆቢ ስለሰኣኑ ኣብ ቤቶም ክእትዎም ጀሚሮም ዝተፈላለየ ብዙሓት ስድራ ቤታት ኣብ ትሕትኦም ክዕቆቡ ጀሚሮም እዚ ከዓ ንዕኡን ንማሕበሩን ሓደጋ ክምፃሎም ክኢሉ ኣብ 1941 ድማ ኣብ ጉስታፖ ዝተባህለ ቦታ ብምእሳር ናብ ኣስውጅ ተሰጋጊሩ ቁፅሪ 16670 ተባሂቡ ድማ ከም ሓደ እሱር ክቁፀር ጀሚሩ ካብዚ እኒኦው ድማ ታ ክሳብ ሕጂ ንዓለም ሙሉእ ተዛርብ ዘላ ኣገራሚት ፍጻሜ ኣብ ሂወቱ ብዙሓት እውን ብብዙሕ መንገዲ ዝሃነፀት ዘጋጠመት ሓደ እሱር ካብቲ ቤት ማእሰርቲ እንተዳሃዲሞ 10 ሰባት እዮም ዝቕተሉ ነይሮም ስለዚ ሓደ መዓልቲ ሓደ እሱር ይሃድም 10 ሰባት ድማ ሓርዮም ንክቐትልዎም ብጥሜት ንክቐትልዎም ይመርፁ እሞ ሓደ ካብኦም ሓደ ናይ ፖላንዳዊ ፍራንቺስ ጋክዊክስ ዝተባህለ ብዓውታ ክበኪ ጀሚሩ ካብቶም 10 ኣነ 9 ቆልዑን ሰበይትን ኣላትኒ ኣነ ሜተስ ደቀ እንታይ ክኾን እዮም እንታይ ክኾን ኢሉ ክግዕር ክበኪ ምስ ጀመረ ኮልበ ናብቲ ወታደር ቅርብ ኢሉ ኣነ ኣብ ክንዱኡ ክኣቱ ንዓይ ውሰደኒ ይብሎ እቲ ወታደር ብጣዕሚ ተገሪሙ ግን ኣፍቂድሉ ስለዚ ኮልበ ምስቶም 9 ብፆቱ ብምዃን ንሞት ተፈሪዱ ናብ ቤት ማእሰርቲ ብጥሜት ኣብቲ ዝነብሮ ናብ ፍልይ ዝበለ ቤት ማእሰርቲ ምውሳድ ድማ ብጥሜት ንክሞቱ ተፈሪዶም ኣብኡ ኮይኑ ግን ብምስጋና ብፀሎት ናብ ማርያም መንፈሳውነት ብምዕራግ ከምዚ እናበለ ነቲ ተሪፉ ዝነበረ ግዜ ነቲ ዕድሚኡ ብዘገርም መንገዲ ብዝሃናፂ ብኣደናቅ ዝኾነ መንገዲ ነዘን ተረፈ ሓፀርቲ መዓልትታት ናይ ሂወቱ ክሕልፍ እንከሎ ኢና ንርኢ ኣብ ናሓሰ 14/1941 ድማ ሙማት ስለ ዝኣበዮም ብሌታል ኢንጀክሽን ገይሮም ወጊኦም ከም ዝቐተልዎ ብዙሓት መሰኻኽር ከም ዝገልፅዎም ግዜ ሞቱ ኣብ ዝተቃረበሉ እዋን ከይተረፈ ህድኣት መሊእዎ ህድኣት ዘፊንዎ ከም ዝነበረ እዩ ታሪኩ ዝነግረና እምበኣር ካብ ቅዱስ ማክሲሚልያን ኮልበ እንታይ ኢና ንምሃር ቀዳማይ ፍቕሪ ስምዒት ከም ዘይኮነ ፍቕሪ ውሳኒ እዩ ገዛ ርእሱ ንካልኦት ገዛ ርእሱ ኣብ ክንዲቲ ሰብኣይ ንክህብ ዝመረፀሉ ምክንያት ብስምዒት ተለዓኢሉ ጥራይ ዘይኮነ ውሳኒ ምርጫ ከምዝኾነ ከምቲኣብ ወንጌል ዝብሎ ገዛ ርእስካ ካብ ብፃይካ ካብ ምሃብ ዝዓቢ ዝዓበየ ፍቕሪ የለን ከምዝብሎ እሱ ከ ነዚ ኣይገይሩ ካልኣይ መንፈሳውነት ናብ ኣዴና ቅድስት ድንግል ማርያም ብዙሓት ሰባት ኣብዚ ግዜ እዚ ናብ ማርያም መንፈሳውነት ምህላው ካብ ክርስቶስ የርሕቀካ እዩ ካብ ፍቕሪ ኣሕዋት እውን የጉድለካ ይብሉ እንተኾነ ግን ተሓቂ በንፃሩ እዩ ናይ ኮልበ ሂወት እንተዳርእና ግን ናብ መስቀል ናብ ፍቕሪ ኣሕዋት ከም ዝወሰዶ ኢና ነንብብ ሳልሳይ ድማ ኣብቲ ዝኸፍአን ዝፀልመተን ቦታ ከምዛ ዝኣመሰለት ናይ ፍቕሪ ተግባር ክትበርህን ከተጉልዓልዕን ከላ ስጋብ ሕጂ እውን ንሕና ንዛረበላ ኣሎና እምበኣር ኣሽዊዝ ከም ንፈልጦ ደቂ ሰባት ክብሮም ዝስእንሉ ክብሮም ዝግፈፍሉ ቦታ ክኸውን ከሎ ኮልበ ግን እቲ ተራ እሱር ዝመስል ዝነበረ ብነፃ ድላዩ ገዛ ርእሱ ኣብ ክንዲ ካልእ ክህብ እንከሎ ኢና ንርኢ እምበኣር ፍቁራን ብክርስቶስ ኣሕዋትና ሓትና ኣብ መደምደምታ እቲ ብኮልበ ዝደሓነ ሰብኣይ ንዝተረፈ 53 ዓመታት ናይ ሂወቱ ነዚ ታሪክ እዚ ብዝተፈላለዩ ቦታታት እናኸደ እናመስከረ እዩ ሕሊፍዎ ቅዱስ ዮሃንስ ጳውሎስ ዳግማዊ ድማ ንማክሲሚልያኖስ ኮልበ ኣብ 1982 ቅዱስ ሰማዕት ብምባል ንቤተ ክርስቲያን ኦፊዋ ንሕና ውን ካብኡ ብዙሕ ነገራት ክንመሃር ኣሉና ከም መንእስያት እውን መንፈሳውነትና ናብ ዴና ቅድስት ድንግል ማርያም መቁፀርያ ከመይ ጌርና ክንገብር ከም ዘሎና ብዝግባእ እንተዳ ተረድዩናት መንፈሳውነት እውን ማርክ እንደይ ክንዓቢ ከም ንኽእል ኣብ ንካልኦት ዘላትና ፍቕሪ እውን ስጋብ ክንዲ እዚ ክትበፅሕ ከም ትኽእል ከምቲ ክርስቶስ ገዛ ርእሱ ኣብ ክንዳና በጃ ዝሓለፈ ሰባት እውን ከምኡ ኢሎም ዝሓለፉ ከም ዘለዉ ኢና ንርዳእ ዝመፅእ ሰሙን በዓል ፍቅራን ኣሕዋት ብካልእ ክሳብ ንራኸብ እግዚኣብሔር ባርሕኩም ሰሰም
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እምነት ናይታ ከነኣናዊት ሰበይቲ ብምስትንታን ቤተ ክርስቲያን ጸጋ ኣምላኽ ካብቲ ምዱብ ዶባት ወጻኢ ብኸመይ ከም ዝዓይ ኣፍልጦን ክህቡ ንሰብኣዊ ክብሪ ዝጥሕስ ኣድልዎን ዕንቅፋታትን ክስገር ከም ዘለዎ ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ካስትል ጋንደልፎ ንዝተረኽቡ ምእመናን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባታ ካብ ጐይታናን መድሓኒናን ኢየሱስ ክርስቶስ ንጓላ ሓገዝ ዝሓተተት ጓና ዝገልጽ ካብ ናይ ዕለቱ ንባብ ወንጌል እተወስደ ጥቕሲ ብምውሳድ ኣስተምሃሩ። ነቲ ቤተ ክርስቲያን ብዛዕባቲ ድንግል ማርያም ምስ ወዳ ዝነበራ ዘይብተኽ ማእሰር ማለት ሞት እውን ከይተረፈ ኸቋርጾ ዘይክእል ሓድነት ስጋን ነፍስን ኣብ እተስተንትነሉ ዘላ እዋን ነቲ ዝሓለፈ ቐዳም ዝተኸብረ ክብረ በዓል ፍልሰታ ለማርያም ብምዝካር ኣስተንትኖኦም ጀመሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ዕለተ ሰንበት ንክርስቲያን ምእመናን ነቶም ንኢየሱስ ዝስዕቡን ፍጻሜ ከም እተመባጽዓሎም የዘኻኽሮም እዩ። ትንሣኤ ክርስቶስ ናብኡ ኣቢሉ ዝስሕበና ሓድሽ ሕይወት ደኣ እምበር ዝሓለፈ ፍጻሜ ኣይኮነን ድማ በሉ። እታ ከነኣናዊት ሰበይቲ ካብ ሕዝቢ ኣምላኽ ዘይኮነትስ ኣብ ወጻኢ ሃገር እትነብር እኳ እንተ ነበረት ብቐጻሊ ምስኡ ክትራኸብ ትጽዕር ነበረት። ንጐይታናን መድሓኒናን ኢየሱስ ክርስቶስ ከም ሓደ ምስኡ ርክብ ዘለዋ ወደ መዝሙር ገይራ ድማ ሰዓበቶ። ወላ እኳ ተራኺቦም ዘይፈልጡ እኳ እንተ ነበሩ እምነታ ግን ብምስጢራዊ መንገዲ ኣብ ውሽጣ ሱር ዝሰደደ ነበረ። እታ ሰበይቲ ንገዛ ርእሳ ወላ ሓንቲ ኣይሓተተትን። ኣብ ክንድኡስ ነታ ትሳቐ ዝነበረት ጓላ ሰላም ደለየት፣ ኣብ ኢየሱስ ክርስቶስ ድማ ተወከለት። ንሱ ድማ መሲሕን ካብ ዘርኢ ዳዊት ምዃኑ ኣፍልጦ ሃበትሉ። ወንጌል ነቲ ዘጋጠማ ዕንቅፋታት ኣይሓብኦን እዩ። እቶም ደቀ መዛሙርቲ ከም ሓደ ዘጨንቓ ኣጋጣሚ ገይሮም ክርእይዎ ኸለዉ፣ ጐይታናን መድሓኒናን ኢየሱስ ክርስቶስ ግና ባዕሉ ኣብ ፈለማ ንልመናኣ ተቓውሞ። ይኹን እምበር ሓደ ዘይትጽበዮ ነገር ኣጋጠመ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ጐይታናን መድሓኒናን ኢየሱስ ክርስቶስ ንተልእኾኡ ብተኣዛዝነት በቲ ዝረኣዮን ዝሰምዖን ንርእሱ ክድራኽ ከም ዝፈቐደ እውን ገለጹ። ኣብ መወዳእታዊ ኸኣ ኣንቲ ሰበይቲ እምነትካ ዓባያ ከም ዝደለኽዮ ይኹነልክ በላ። እዚ ርክብ እዚ ሎሚ እውን ንቤተ ክርስቲያን ኣገዳሲ ትምህርቲ ከም ዝኾነ ቅዱስነቶም ይገልጹ። ቤተ ክርስቲያን ብዕዮ ኣምላኽ ክትግረምን ሰላም ክርስቶስ ካብ ድሩት ዶባት ወጻኢ ክትዝርግሕን ከም ዘለዋ ኣመልከቱ። መለኮታዊ ጸጋ መብዛሕትኡ ግዜ ቀቅድሚ ተልእኾ ቤተ ክርስቲያን እዩ ዝኸይድ፣ ኣብ ውሽጢ ሕልና ደቂ ሰባት ድማ ይዓይ። ስለዚ ነፍሲ ወከፍ ምርኻብ እንተላይቲ ዘሎ መደባት ዝዓናቕፍ ብምዃኑ ክርስቲያን ምእመናን ተጠንቂቖም ክሰምዑን ነቲ ኣምላኽ ከመሓላልፎ ዝደሊ ነገራት ኣዒንቶምን ልቦምን ክኸፍትሉ ይሕተቱ። ርእሰ ሊቃነ ጳጳሳት ልዮን ኣስዕባ ኣቢሎም ክርስቲያን ምእመናን ካብታ ከነኣናዊት ሰበይቲ ትሕትናን ቈራጽነትን ይመሃሩ እዮም ክብሉ እውን ኣመልከቱ። እምነታ ድማ ማኣዲ ኣምላኽ ንዅሉ ከም እተዳለወን ነፍሲ ወከፍ ሰብ ምስ ኣቦ ኣብ ማኣዲ ክቕመጥ ቦታ ስለ ዘለዎ ሓደ እኳ ርፍራፍ ጥራይ ሒዙ ክተርፍ ከም ዘይብሉ እያ እትምህረና ክብሉ ገለጹ። ርእሰ ሊቃነ ጳጳሳት ነዚ እምነት እዚ ኣብ ግምት ብምእታው ንኽብሪ ውሉድ ኣምላኽ ዝረግጽ ማዕርነትን ኣድልዎን ዕንቅፋታትን ኣምላኽ ክጻወሮ ዘይክእል ምዃኑ እውን ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ሓሳባቶም ንቤተ ክርስቲያን ከም ማኅበር ኢየሱስ ክርስቶስ ብምግላጽ ሰላም ኣብ እትደሊ ሽግር ዝመላ ዓለም እትርከብ እያ ክብሉ ገሊጾምዋ ይርከቡ። ነቶም ኣባኡ እተረኽቡ ምእመናን ድማ ንቅድስቲ ድንግል ማርያም ምእንታኦም ከተማልድ ክልምንዋ ዓደምዎም። እቲ ነፍሰይ ንእግዚኣብሔር ተዕብዮ ዝብል ጸሎት ክሳብ ሕጂ ካብ እተገልጸ እቲ ዝሓየለን መሃዝን መዝሙር ምዃኑ ድማ ተዘክሮኦም ኣካፈሉ። እዚ መዝሙር እዚ ንሓቂ ብዓይኒ ኣምላኽ ዝርእን ተስፋ ዘይቈርጽን ብጸጋ ዝዓይን ሰብ ዝዝምሮ መዝሙር እዩ ክብሉ ድማ መስከሩ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ፍልሰታ ነሐሴ 17 2018 ዓመተ ምሕረት። በዚ ሰንበት እዚ ዝዝመር መዝሙር ኣእረግዋ መላእክቲ ውስተ ሰማያት ጥዕምቲ በቃላ በቲ ኻብኣ ዘተወልደ መንክር ግርማ ሃይለ ልኡል ዘጽለላ ጐይታ ሰንበት ኣቦ ምሕረት ዝኾነ ሎሚ ንማርያም ንውድሳ ኣብ ማሕፀና ጸረቶ ንሱ ቐደሳ ዘገርም ሃይለ ልዑል ኣጽለላ ብሓቂ መላእኽቲ ዓጀብዋ ሓዋርያት ወመድሓኒት እኖና ማርያም ለምንልና ይብልዋ ነውሪ ዘይብላ መቕደስ ንጽህቲ ማዕጾ ድሕነት መላእኽቲ ናብ ሰማይ ዓረግዋ ጥዑም ቃላ ሰናይ ምግባራ ንነቢያትን ሃዋርያትን ንጻድቃንን ሰማዕታትን ኣብኡ ኮይና ተባርኾም። ምስባክ ልክዕ ከም ናይ ፍልሰታ ኮይኑ ክልተ ምስባክ ኣሎ። መጀመርያ ወትቆም ንግስቲ ብየማን ክብኣልባሶ ወርቂ እፅፍቶ ህብርቲ ስምዒ ወለት ዋርኢ ዋፅሚ እዝነኪ ንግስቲ ብወርቂ ተሰሊማ ኣብ የማንካ ትቐውም ጓለይ ናብ ዝብለኪ ስምዒ ረኣይ እውን እዝንኺ ከዓ ጽለዊ መዝሙር 45 ካብ 9-10 ካልኣይ ምስባክ ቀደሰ ማህደሮ ልኡል እግዚኣብሔር ውስተ ማእከላ ኣይትትሃወክ ወይረድኦ እግዚኣብሔር ፍጽመ መዝሙር 45 ካብ ቁፅሪ 4-5 ቃል ወንጌል ካብ ሉቃስ መበል ቀዳማይ ምዕራፍ ካብ ቁፅሪ 39-56 በቲ ግዜ እቲ ማርያም ንመገሻ ተበገሰት ቀልጢፋ ድማ ንዝባን ይሁዳ ናብ ሓንቲ ዓዲ ደየበት ናብ ቤት ዘካርያ ሳትያ ከዓ ንኤልሳቤጥ ሰላም በለታ። ኤልሳቤጥ ቃል ሰላምታ ማርያም ምስ ሰምዐት እቲ ሕፃ ናብ ክርሳ ተሰራሰረ ንኤልሳቤጥ ድማ መንፈስ ቅዱስ መልኣ ብዓብዪ ድምፂ እውን ዓወላ ንስኺ ካባንስ ዝተባርኽኪኺ እቲ ኸባኺ ዝውለድ ሕፃን እውን ዝተባርኸ እዩ ኣደጎይታ ናባይ ክትመፅኺ እዚ ኸበይ ኮነለይ እንሆ ድምፂ ሰላምታኺ ምስ ሰማዕኩ እቲ ሕፃ ናብ ክርሰይ ብሓጓስ ተሰራሰረ እቲ ካብ እግዚኣብሄር ዝተነግረኪ ቓል ከም ዝፍፀም ስለ ዝኣመንኪ ብፅእቲኺ በለታ። ማርያም ድማ ከምዝበለት ነፍሰይ ንእግዚኣብሄር ትዕብዮ መንፈሰይ ከዓ ብኣምላኸይ በቲ መድሓንየይ ባህ ይብሎ ውርደት ባርያ ውርእዩ እዩ እሞ ንእንሆ ካብ ሕጂ ኩሎም ወለዶ ብፅእቲ ክብሉኒ እዮም እቲ ኩሉ ዝኽእል ዓበይቲ ነገራት ገይሩለይ እዩ እሞ ስሙ ቅዱስ እዩ ምሕረት እውን ኣብቶም ዝፈርህዎ ንውሉድ ወለዶ እዩ ብቕልፅሙ ሓይሊ ገበረ ንዕብያት ሓሳባት ልቦም በተነሎም ንሓያላት ካብ ዝፋናቶም ኣውረዶም ንዝተዋረዱ ካልዕል ኣበሎም ንጡምያት ብበረኸቱ ኣዝገቦም ንሃብታማት ከዓ ጥራይ ኢዶም ሰደዶም ከምቲ ነቦታትናን ንኣብርሃምን ንዘርኡን ዝገበሮም ንዘለኣለም ምሕረቱ እናዘከረ ንእስራኤል ባርያኡ ተቐበሎ። ማርያም ከዓ ንሰለስተ ወርሒ ዝኣክል ምስ ኤልሳቤጥ ተቐሚጣ ብድሕሪኡ ናብ ቤታ ተመልሰት። ድሕሪ በዓለ ፍልሰታ ለማርያም ዘላ ሰንበት ዘኪርና ነብዕል ኣለና። በዓለ ፍልሰታ ማርያም ብስጋኣን ብነፍሳን ንሰማይ ከም ዝፈለሰት እንዝክረሉ ፍሉይ በዓል ማርያም እዩ። በዚ ከዓ ነፍሲ ወከፍና ድሕሪ ምድራዊ ሂወትና ዝፅበየና ሂወት ምዃኑ ዘዘኻኽር ኣጋጣሚ እዩ። ድሕሪ በዓለ ፍልሰታ ዘላ ሰንበት ዘፍልሰታ ንብላ ምስኡ ኣተሓሒዝና ነስተንትን። ማርያም ምድራዊ ሂወታ ምስ ወድአት ብስጋኣን ብነፍሳ ንሰማይ ፈሊሳ ክንብል ከሎና ስጋኣ ኣብዚ ምድሪ እዚ ኣይመሽመሸን ብስጋኣን ብነፍሳ ንሰማይ ፈሊሳ ማለት እዩ። እዚ ከዓ ባሒለ ኣምላኽ እምበር ብናታ ክእለት ኣይኮነን ንኢየሱስ ንሰማይ ዓረገ ንብሎ ምክንያቱ ንሱ ባዕሉ ኣምላኽ ስለ ዝኾነ ብዘይ ዝኾነ ናይ ካሊእ ሓገዝ እዩ ንሰማይ ዓሪጉ። ማርያም ነዚ ፀጋ እዚ ዝበቐት ቀዳሞት ኣበው ክገልፁ እንከለዉ ንሳ ኣዲ ኢየሱስ ስለ ዝኾነትን ሓጢኣት ዘይብላ ስለ ዝኾነትን እዩ ይብሉ። ንሳ ብዘይ ሓጢኣት ተፀኒሳ ምሉእ ሂወታ ከዓ ከምኡ ኢላ ነይራ። ቅዱስ መፅሓፍ ከም ዝብለና ሞት ፍራሕ ሓጢኣት እዩ ሮሜ 6:23። ስለዚ ድሕሪ ምውዳእ ምድራዊ ሂወታ ብስጋኣን ብነፍሳን ንሰማይ ፈሊሳ። ኣብዚ ክልተ ባህል ኣሎ። ገለ ማርያም መይታ ድሕሪ ሞታ ስጋኣ ከይመሽመሸ ንሰማይ ብፀጋ ወዳ ፈሊሳ ዝብል፣ ካልኣይ ከዓ ሞት ፍረ ሓጢኣት እዩ ማርያም ከዓ ሓጢኣት የብላን ስለዚ ኣይሞተትን ዝብል ቤተ ክርስትያን ንክልትኡ ንተመራምርቲ ሓዲጋ ማርያም ብስጋኣን ብነፍሳን ከም ዝፈለሰት ተስተምህረና ሓደ ካብቲ ንማርያም እንህቦ ኣስማ ታቦት ኺዳን ዝብል እዩ እዚ ኣብ ካልኣይ ንባብና ኣብ ራእይ እነንብቦ ካብ ራእይ ምዕራፍ 11 ቁፅሪ 19 እዩ ታቦት ኺዳን ቅድሚ ልደት ኢየሱስ ንዘመናት ምኽንያቱ ብዘይፍለጥ ዝነበሮ ቦታ ኣይፍለጥን ነይሩ ዮሃንስ ነዚ ኣብ ቀዳማይ ዘመን ኣብ ሰማይ ብራእይ ከም ዝረኣዮ ክዛረብ እንከሎ ዝገርም እዩ ኣብ ብሉይ ኪዳን ታቦት ኺዳን ክቡር እዩ ነይሩ እዚ ከዓ ብወርቂ ዝተሰለመ ስለ ዝኾነ ዘይኮነስ ኣብ ውሽጡ ሰለስተ ዓበይቲ ነገራት ዝሓዘ ስለ ዝነበረ እዩ ዕብራውያን 9:4 መጀመርያ ብኢድ እግዚኣብሄር ዝተፃሕፈ 2 ፅላት 10 ትእዛዛት ካልኣይ ህብስተ መና ሳልሳይ ዝፀጥዐት በትሪ ኣሮን እዚ ታቦተ ኪዳን ናይ ብሉይ ኪዳን ንማርያም ናይ ሓዲስ ኪዳን ዘመልክት እዩ ብኸመይን ስለምንታይን እንተበልና ማርያም ኣብ ቅርሳ ነቲ ህያው ቃል ኣምላኽ ከም ናይ ብሉይ ኪዳን ኣብ እምኒ ዝተፃሕፎ ዘይኮነ ስጋ ዝለበሰ ቃል ስለ ዝፀረቶ ኢየሱስ ናይ ህጎት መግቢ እዩ ዮሃንስ 6 እዚ ከዓ ምልኣት ናይ መና ኣብ ብሉይ ኪዳን እዩ ኢየሱስ ናይ ሓዲስ ኪዳን ካህን እዩ መልእኽቲ ዕብራውያን ኣሮን ካህንን ድሕሪኡ ዝስዕቡ ኩሎም ናይ ብሉይ ኪዳን ካህናት እዮም ኢየሱስ ግን ናይ ሓዲስ ኪዳን ካህን እዩ ናይ ብሉይ ኪዳን ታቦተ ኪዳን ንሓደ ዝዓበየ ፅላተ ኪዳን ናይ ሓዲስ ኪዳን ዘመልክት ወይ ዝሕብር ኮይኑ ማርያም እታ ኣብ ከርሳ ነቲ ህያው ቃል ኣምላኽ ዝኾነ ኢየሱስ ዝፀረት የመልክት ኣብ ወንጌል ዝተነበየ ማርያም ንኤልሳቤጥ ምብፅሓ ምስቲ ናይ ንጉስ ዳዊት ንፅላተ ኪዳን ኣብ ኢየሩሳሌም ንመጀመርያ ግዜ ክእትዎ እንከሎ ዝገበሮ እናፃፀርናዮ እቲ ናይ ብሉይ ኪዳን ታቦተ ኪዳን ኣምሳል ማርያም እታ ዝዓበየት ፅላተ ኪዳን ከም ዝኾነት ንርኢ ብዙሕ ተመሳሳላይ ነገራት ከዓ ንረክበሉ ንጉስ ዳዊት ብተሓጓስ ቅድሚ ታቦተ ኪዳን ይስዕስዕ ነበረ ዝብል ኣብ ካልኣይ ሳሙኤል ምዕራፍ 6 ቁፅሪ 5 ነንብብ ዮሃንስ ኣብ ከርሲ ዲኡ ኤልሳቤጥ እንከሎ ብተሓጓስ ዝተሰራሰረ ሉቃስ 1:44 ዳዊት ንጉስ ታቦት እግዚኣብሄር ከመይ ገይሩ ናባይ ክመፅእ በለ ካልኣይ ሳሙኤል ምዕራፍ 6:9 ኤልሳቤጥ ብዓብዪ ድምፂ ዓዊላ ኣዶ ጎይታይ ናባይ ክትመፅእ ኸ እዚ ካበይ ኮነለይ ሉቃስ 1:43 ኢላ ኣድንቆታ ገሊፃ ታቦተ ኪዳን ኣብ ቤት ዖቤድ ኤዶም ጌታዊ 3 ወርሒ ተቐመጠ እግዚኣብሄር ድማ ንዖቤድ ኤዶምን ንበዘላ ቤቱን ባረኸ ካልኣይ ሳሙኤል ምዕራፍ 6:11 ማርያም 3 ወርሒ ምስ ኤልሳቤጥ ድሕሪ ተቐሚጠን ኣብ ቤታ ተመልሰን ሉቃስ 1:56 ኣብ ራእይ ዮሃንስ ታቦተ ኪዳን ኣብ ሰማይ ምስ ረኣየ ድሕሪኡ ካልእ ራእይ ይርኢ እዚ ከዓ ማርያም ናይ ሓዲስ ኪዳን ታቦተ ኪዳን ከም ዝኾነት ዝገልፅ ዓብዪ ትምህርቲ ድማ ኣብ ሰማይ ተረኣየ ፀሓይ ዝተወንዘፈት ወርሒ ብእግራ ዝረገፀት 12 ከዋክብቲ ከም ኣኽሊላ ብእሳ ዝደፈአት ሓንቲ ሰበይቲ ተረኣየት ራእይ ምዕራፍ 12 ቁፅ 1 ቀፂሉ ንሳ ወዲ ወለደት እሞ ከምኡ ሓደ ዓብዪ ገበል ነቲ ዝተወልደ ህፃን ነዲኡን ከጥፍእ ይደሊ ከም ዝነበረ እንትኾነ ኣምላኽ ከም ዘድሓኖም ንንብብ ራእይ ዮሃንስ ዘመልክቶ እስራኤል ኣብ ሓዲስ ኪዳን ወሊዳ እቲ ገበል ከዓ ሰይጣንን ንቤተ ክርስትያን ከጥፍእ ዝደሊ እዩ ነዚ ናይ ዮሃንስ ራእይ ብዝበለፀ ክንርድኦ እንትኮና እታ ሰበይቲ ማርያም ታቦተ ኪዳን ናይ ሓዲስ ኪዳን እያ ነፍሲ ወከፍና ብመንፈስ ክንውለድ ከዓ ትሕግዘና ምክንያቱ ንሳ ኣደ ቤተ ክርስትያን እያ ሰይጣን ከዓ ኣብ ልዕሌና ውግእ ይገብር ኣሎ ገለ ሰባት እዚ ንማርያም ኣየመልክትን እዩ ዝብሉ ኣለዉ እንትኾነ ኣስተውዕል ኣቢልና እንተኣንበብናዮ ከምኡ ሙሉእ ትሕዝትኡ እንተርእና ንማርያም እዩ ዘመልክት ወላ እኳ እቲ ፅሑፍ ንሳ ጥንስቲ ነበረት ቅልውላብ ስለ ዝሓዛ ድማ ክትወልድ ትፃዓር እውን ነበረት ራእይ 12:2 ዝብል እንትኾነ እዚ ምስቲ ኩሉ ግዜ ድንግል ቅድምን ድሕርን ውላዳ ዝብል ዓንዲ እምነት ዝፃረር ኣይኮነን ምክንያቱ ኣብ ካልእ ክፍሊ ቅዱስ መፅሓፍ እቲ ኣብ ግዜ ወሊድ ዝመፅእ ጋንዛ ንመንፈሳዊ ስቃይ እምበር ንኣካላዊ ስቃይ ኣይስምዕን እዩ ሮሜ 8:12 ገላትያ 14:19 ቀዳማይ ጴጥሮስ 2:18 ስለዚ እዚ ናይ ማርያም ቃንዛ ወይ ስቃይ ኣብዚ ተጠቂሱ ዘሎ ነቲ ኣባና ከም መንፈሳዊ ኣዴና ዘለዋ ስቃይ ንምግላፅ ዝኾነ እዩ። ኣብ ራእይ ምዕራፍ 12:17 ዘሎ ቀፂልና እንተንበብና እቲ ገበል ነቶም ትእዛዝ ኣምላኽ ዝሕልውን ብዛዕባ ኢየሱስ ዝምስክሩን ዝተረፉ ዘርኢ ክወግኦም ከደ ዝብል ንርኢ። እዚ እውን ነቲ ናይ ኩሉ ግዜ ድንግል ዝብል ዝፃረር ኣይኮነን። ምክንያቱ ኣብ ገላትያ 3:19 ዘርኢ ዝብል ንመንፈሳዊ ዘርኢ እዩ ዘመልክት። ነዚ ንካሊእ ብምርኣይ ኣብ ታሪክ ኩሎም ርእሰ ሊቃነ ጳጳሳትን ኣበውን እዚ ኣብ ራእይ ተጠቂሳ ዘላ ሰበይቲ ንማርያም ዝምልከት እዩ ይብሉ። ብፍላይ ማርያም ኣዲ ቤተ ክርስትያን ፒዮስ 10 እዛ ናይ ራእይ ሰበይቲ ብኩሉ ይፍለጥ እዩ። እዛ ሰበይቲ ተባሂላ ዘላ ድንግል ማርያም እያ። ናይ ማርያም ምድራዊ ህወታ ብዘይ ዝኾነ ሓጢኣት ምስ ወደአት ንሰማይ ፈሊሳ ዝብል ዘመልክቶ ናይ መወዳእታ ዓላማ ቤተክርስትያን መንግስተ ሰማይ ከም ዝኾነ፣ ከምኡ ኩሉ ግዜ ሓደ መዓልቲ ቤተክርስትያን ብምልእታ ኣብ ሰማይ ከም ማርያም ንፅሕትን ቅድስትን ክትከውን ንፅሊ። ብቅድስቲ ድንግል ማርያም ኣቢላ ድሮ ቤተክርስትያን ኣብ ምልኣት ጉድለትን ድኻምን ዘይብላ በፂሓ እያ ይብሉ ቅዱስ ዮሃንስ ጳውሎስ። ቅዱስ ዮሃንስ ጳውሎስን ጳውሎስ ሻድሻይ ዝብልዎ እናጠቐሱ ማርያም ከም ኣደ ቤተክርስትያን ኣብ ሰማይ ከላ ትሕግዘና ብኣና ኣብ ምድሪ ዘሎና ንወዳ ክንመስል ኢላ ትግደስ እምነትና ቅድስቲ ኣደ ኣምላኽ ሓዳስ ሂዋን ኣደ ቤተክርስትያን ኣደነታ ኣብቶም ኣባላት ክርስቶስ ኣብ ልደትን ብመለኮታዊ ዕቤትን ኣብ ነፍሳት እቶም ብክርስቶስ ዝደሓኑ ኣብ ሰማይ ኮይኖም እውን ትቕፅሎ ይብሉ። ሎሚ እምበኣር ንኣምላኽ ነመስግን ነቲ ፀጋን ግንዖትን ኣብ ልዕሊ ማርያም ኣብ ፍልሰታ ብስግኣን ብነፍሳ ንሰማይ ኣብ መወዳእታ ሂወታ ንዝፀገወ እዚ ንኣኣ ዝግባእ ክብሪ እዩ። ነታ ታቦተ ኺዳን ዝኾነት ንኢየሱስ ክርስቶስ ኣብ ዓለም ዘብፃትልና ንሳ ሎሚ እውን ኣብ ሰማይ ኮይና ምእንታና ንመንግስተ ሰማይ ዝወስድ መገዲ ሒዝና ክንጓዓዝ ኢላ ተማልደልና ኣላ። ድሕሪ እዚ ስደት እዚ ነቲ ብሩኽ ፍረ ክርስኺ ኢየሱስ ኣርእና እናበልና ንለምና። ኦ ቅድስቲ ማርያም ኣደ ኣምላኽ ንኣና ንሓጢአተኛታት ሕጅን ብግዜ ሞትና ንለምንልና። ርሑስ በዓለ ፍልሰታን ዘመነ ፍልሰታን ንኩልና ኣባ ንጉሴ ፍስሓ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ቅዱስ ዜማ ኣብ መስዋእተ ቅዳሴ የስተንትኑ። ንጸሎት ድምፂ ብምሃብን እምነት ብምግላጽን ድማ ከም ዝግለጽ ኣስተምሃሩ። ኩሉ ሳዕ ቀንዲ ዕላማኡ ንኣምላኽ ንምኽባርን ምእመናን ኣብ ቅድስና ንኸዓብዩ ንምሕጋዞምን እዩ ክብሉ እውን ኣመልከቱ። እቲ ናይ መወዳእታ ዕላማ ቅዱስ ዜማ ብልክዕ እቲ ኣብ ሰነድ ቅዱስ ጉባኤ ተገሊጹ ዘሎ እዩ። ንሱ ድማ ክብሪ ኣምላኽን ምቕዳስ ምእመናንን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘካፈልዎ ብዛዕባ እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መስዋእተ ቅዳሴ ኣመልኪቱ ዘውፅኦ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንትንኦም ብምቕጻል ኣስተምሂሮም። ኣብዚ ሰሙን እዚ ኣብቲ ንቅዱስ ዜማ እተወፈየ ሻድሻይ ምዕራፍ ኣተኪሮም ድማ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ ቅዱስ ጉባኤ ተሰሚየ ጉባኤያዊ ቅዋም ናይ ኣድማሳዊ ቤተ ክርስቲያን ትውፊታዊ ዜማ ካብ ዝኾነ ይኹን ስነ ጥበብ ዝበልጽ ብዋጋ ዘይሽንሸን ክብሪ ዘለዎ መዝገብ እዩ በሉ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሻድሻይ ምዕራፍ ናይቲ ቅዱስ ጉባኤ እተሰሜየ ጉባኤያዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ንቅዱስ ዜማ እተወፈየ እዩ። እዚ ሰነድ እዚ ከምዚ ይብል፣ ናይ ኣድማሳዊ ቤተ ክርስቲያን ናይ ዜማ ትውፊት ካብ ዝኾነ ይኹን ስነ ጥበብ እውን ከይተፈልየ ብዋጋ ዘይሽንሸን ክብሪ ዘለዎ ፍሉይ መዝገብ እዩ። እዚ ፍሉይ ዝኾነሉ ቀንዲ ምኽንያት ቅዱስ ዜማ ምስ ቃላት ተተሓሓዘ ኣድላይ ወይ ዘይንጸል ክፋል ናይቲ ስርዓት ኣምልኾ ስለ ዝኾነ እዩ። ወሲኹ ድማ ከምዚ ይብል፣ ስለዚ ቅዱስ ዜማ ምስ መስዋእተ ቅዳሴ ኣጸቢቑ ስለ ዝተኣሳሰረ ንጸሎት ባህ ዘብል ሓድነት ኣእምሮን ልብን ዘተባብዕ ወይ ከዓ ንቅዱስ ስርዓት ኣምልኾ ዝያደ ኣኽብሮት ከም ዝህልዎ ስለ ዝገብር ብመጠኑ ከም ቅዱስ ባእታ ጌርካ ክርአ ኣለዎ። ቤተ ክርስቲያን ግና ንዅሉ ዓይነት ሓቀይና ስነ ጥበብ أدلاي بهركم زلو وتقبلو أب ملكو تاوام لخو دما تقربو إيا بز خمز دما نتي أب مسوا تقداس يزركب نايزي ما أقل قلوت زرقا قصن زعمقن مسر تاو تمهرتي أب زقبا يزين ركب زي دما كدوس بيوس عسراي أب تاز أواجوا أواج حقاو سند موتو بروبريو نزخ قلصو يركبو زي ما بحكي كفل ناي مسوا تقداس يزخون تقبار يودا أمبر سلمات ناي تسرعة أملخو تراي أيكونن أب مسوات قداسي مزيامن مزمات.

ክርስቲያን ግልጸት ይኸውን ጭቡጥ መግለጽ ናይቲ ኣብ ተፈጥሮ ዘሎ ሕብረት እዩ። ገለገለ ማዕቀናት ድማ ካብቲ ቅዱስ ዜማ ከም ዘይንጸል ክፍሊ ናይ መስዋዕቲ ቅዳሴ ከም ምዃኑ መጠን ዘለዎ ዓሚቕ ስነ መለኮታዊ ኣገዳስነት እዩ ዝምንጩ። እቲ ቐዳማይ ካብ ፋሽን ወይ ፍሉይ ስምዒታት ምቅንባር ሓሊፉ ኣብ ኩሉ ደረጃታት ነቲ ንመስዋዕቲ ቅዳሴ ዝሰማማዕ ኩነት ምላሽ ክህብ ኣለዎ። ስርዓቱ ብፍላይ ብስርዓተ ኣዘያይማኡ ኣብ ሓደ እዋን ክቡርን ቀሊልን ልዑል ስርዓተ ሙዚቃዊ ብቕዓት ዘለዎን ብቐሊሉ ክፍጸም ዝኽእልን ክኸውን ኣለዎ። ብፍላይ ከዓ ብምሉእ እቲ ጉባኤ ከዚሞ ኣብ ዝደልየሉ እዋናት። ብተመሳሳሊ ካልኣይ ጉባኤ ቫቲካን ከም ዘመልክቶ ጥቕስታት ማለት ብቐንዱ ብቅዱሳት መጻሕፍትን ብናይ ሊቱርግያ መጻሕፍትን ብመንፈሳዊ ትውፊት ቤተ ክርስቲያንን ተመሪሑ ብቑዕን ዓሚቑን ብቐሊሉ ክትርድኦ ዝከኣል ክኸውን ይምከር። እቲ ኣብ ጥንታዊ ስርዓት ሌክስ ኦራንዲ ሌክስ ክረደንዲ ማለት ሕጊ ጸሎት ሕጊ እምነት እውን እዩ ኣብ ዝብል ተገሊጹ ኸም ዘሎ ቀላስን ህያውን ምእንቲ ክኸውን ምእንቲ ክምዕብልን ነዚ ኣቓልቦ ክንገብረሉ ኣለና። እዚ ቅዱስ ጉባኤ እተሰሜ ሰነድ ብዛዕባ ፍረ ነገር ንጡፍ ተሳትፎ ምእመናን ብዙሕ ኣተኩሮ ይገብር፣ ነዚ ድማ ክርድኦ ይግባእ። ብዛዕባ እቲ ዝኸብር ዘሎ ምስጢርን ምስ መዓልታዊ ህይወት ዘለዎ ርክብን ብዝያዳ ኣብ ምርዳእ እተመርኰሰ ድማ ክኸውን ኣለዎ። ንህይወት ኵሎም ምእመናን ምልክት ክገብር ዘለዎ ቀጻሊ ናይ ምቕያር መንፈስ ድማ የድሊ። እዚ ኣብቲ ፍሉይ ግደ ናይ ቅዱስ ዜማ ክርከብ ዝከኣል ብጭቡጥ መንገዲ ዝምልከት እቲ ጉባኤያዊ ቅዋም ንጹር መልሲ ዝህበሉ እዩ። ህዝቢ ብናእዳ ንተሰጥዎ ቅዳሴን ዝማሬታትን ዜማታትን ኣብ ምምላስ ክሳተፉ ምትብባዕ የድሊ፣ ከምኡውን ኣኽብሮታዊ ስቕታ ከተባብዕ ኣለዎ። ንነፍሲ ወከፍ ሰብ ንኣገልገልቲ ወይ ንኣባላት ምእመናን ከም ስርዓት ናይቲ ዝካየድ ዘሎ ጸሎት መሠረታዊ ስርዓታት ቅዳሴን ምስ ኣገልግሎቶም ዝተሓሓዝ ኩሉ ክፋላት ኣብ መንጎ ተፈላለዩ ኣገልግሎታት ኣብ ተፈላለየ ተሰጥዎን ዝወሃበሉን እዋናት ስቕታን ኣብ ዘሎ ስኒት ሚዛኑ ክሕሉ ይምሕጸኑ። ኣስዒቡ ድማ እቲ ጉባኤ ነቲ ናይ ጎርጎረሳውያን ዜማ ብዓብዪ ኣኽብሮት ይርእዮ። ካልእ ዓይነት ቅዱስ ዜማ ድማ ካብ ስርዓተ ኣምልኾ ኣይወግዶን። ንመሳርሒታት ሙዚቃ ከም ኦርጋን ሻምብቆ እውን ፍሉይ ቈላሕታ ይወሃቦ። ካልእ መሳርሒታት ሙዚቃ ምጥቃም ግን እቲ መሳርሒታት ንቅዱስ ስርዓተ ኣምልኾ ብቑዕ ወይ ዘይብቑዕ ክኸውን ዝኽእል ምስ ክብሪ ኣገልግሎት ቤተ ክርስቲያን ዝሰማማዕ ከምኡውን ንህንጸት ምእመናን ብሓቂ ኣበርክቶ ዝገብር እንተ ኾይኑ ብዝብል ተፈቒዱሉ ኣሎ። ሓደ ካብቲ ኣብቲ ጉባኤ ተገብረ ተሓድሶ ዘቕረቦ ፍረ ነገር ብዛዕባ ባህላዊ ምንቅስቓሳት ወይ ሳዕስዒት እንተላይ ኣብ ዓውዲ ቅዱስ ዜማ ዝተኻተተ ምዃኑ የመልክት። ብፍላይ ብዛዕባ ናይ ተፈላለየ ባህልታት ዜማ ብዝምልከት እቲ ጉባኤ ክፍሊ ሃይማኖታውን ማሕበራውን ህይወት ደቂ ሰባት ስለ ዝኾነ ኣርዚንካ ዝረአ ከም ምዃኑ ኣብ ግምት ብምእታው ኣድላይ ምዃኑ የጉልሕ። ስለዚ በቲ ሓደ ሸነኽ ብዛዕባ ሃይማኖት ዘለዎ ኣረኣእያ ኣብ ኩሉ ሰብ ከስፋሕፋሕ ኣለዎ ይብል፣ በቲ ኻልእ ሸነኽ ከዓ ብተኻእለ መጠን ባህላዊ ዜማ እዞም ህዝብታት እዚኣቶም ኣብ ኣብያተ ትምህርትን ኣብ ቅዱስ ኣገልግሎታትን ምእንቲ ኸስፋሕፍሕ ኩሉ ጻዕሪ ክግበር ኣለዎ ክብል ድማ የመላኽት። ኣብቲ ዓውዲ መስዋዕተ ቅዳሴ ፍሉይ ግደ ናይ ዜማ ቤት ትምህርቲ ተዋሂብዎ ኣሎ። እቲ ጉባኤ ነዚ ናይ ጉስነት መሳርሒ እዚ ንምድንፋዕ ነቲ ናቱ ዝኾነ ክፋላት ብመሰረት ተፈላለየ ዓይነታት ሙዚቃ ብግቡእ ከም ዝፍጸም ምርግጋጽን ምእመናን ኣብቲ ዝማሬ ብንጥፈት ንኽሳተፉ ምትብባዕን ይመክር። በዚ ምኽንያት እዚ እቲ ኣቀናባሪ ቅዱስ ዜማታት ንውርሻ ዜማ ቤተ ክርስቲያን ክፈልጦን ክዕቅቦን ተጸዊዑ ኣሎ። እዚ ድማ ኣብ ኣገልግሎት መስዋዕተ ቅዳሴ ሓደስቲ ድርሰታት ከነቓቕሕ የኽእሎ እዩ። ዘመናዊ ስምዒታትን እተፈላለየ ባህላዊ ልምድታትን ብምኽባር ኣምልኾ ካብ ጽዩፍ ኣጸሓሕፋ፣ ካብ ጽዩፍ ኣገላልጻ፣ ካብቲ ነቲ ዝኸብር ዘሎ ዓብዪ ምስጢር ድሕነት ዘይበቅዕ መንፈስ ሙዚቃዊ ጽሑፋት ንምቝጣብ ንመስዋዕተ ቅዳሴ ዜማታት ክቡርን ብሉጽን ውሑስን ንምግባር በዚ ዅሉ ምኽንያታት እምበኣር ኣበው ካልኣይ ጉባኤ ቫቲካን ከም ዝገለጽዎ ቅዱስ ዜማ ንምድራስ ኣብ ሃይማኖታዊ ኣብያተ ትምህርቲ፣ ኣብ ሓደስቲ ኣብያተ ትምህርቲ፣ ናይ ክልቲዩ ጾታታት ኣባላት ሰብ ውፉይ ህይወት፣ ከምኡውን ኣብ ካልኦት ኣብያተ ትምህርትን ካቶሊካውያን ኣብያተ ትምህርትን ስነ መዕበያ ቅዱስ ዜማን ከምኡውን ኣብ ግብሪ ንምውዓሉን ሓሳብ ኣቕሪቦም ኣለዉ። ከምኡውን ሙዚቀይናታት ዘሰልጥንን
ጥዑይ ናይ ዜማታት መስዋዕቲ ቅዳሴ ስልጣን

0: ና ከም ዝረኽቡ ምግባር የድሊ ክቡራት ኣሕዋትን ኣሓትን ኣቦው ቤተ ክርስቲያን ንናይ መስዋዕተ ቅዳሴ ዜማታት ከም ምልክት ናይ ቤተ ክርስቲያን ሕብረት ገይሮም ኣኽቢሮም እዮም ዝርእይዎ ዝነበሩ። ስለዚ በዘን ባህ ዝብላ ቃላት ቅዱስ ኢግናጢዮስ በዓል ኣንጾኪያ ኣስተንትኖና ክንድምድም ንሱ ምእንቲ ክሰምዓኩምን ካብቲ ትገብርዎ ሰናይ ግብርታት እውን ምእንቲ ክቕበለልኩምን ብኢየሱስ ክርስቶስ ነቦ ብሓደ ድምፂ ምእንቲ ክትዝምሩሲ ነፍሲ ወከፍኩም መዘምራን ኩኑ ኣካላት ወዱ ምዃንኩም ድማ ፍለጡ ይብል።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዝም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
2: يتبارك إيسوس كريستوس لاوليتور إيسوس كريستوس.

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እምነት ናይታ ከነኣናዊት ሰበይቲ ብምስትንታን ቤተ ክርስቲያን ጸጋ ኣምላኽ ካብቲ ምዱብ ዶባት ወጻኢ ብኸመይ ከም ዝዓይ ኣፍልጦን ክህቡ ንሰብኣዊ ክብሪ ዝጥሕስ ኣድልዎን ዕንቅፋታትን ክስገር ከም ዘለዎ ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ካስትል ጋንደልፎ ንዝተረኽቡ ምእመናን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባታ ካብ ጐይታናን መድሓኒናን ኢየሱስ ክርስቶስ ንጓላ ሓገዝ ዝሓተተት ጓና ዝገልጽ ካብ ናይ ዕለቱ ንባብ ወንጌል እተወስደ ጥቕሲ ብምውሳድ ኣስተምሃሩ። ነቲ ቤተ ክርስቲያን ብዛዕባቲ ድንግል ማርያም ምስ ወዳ ዝነበራ ዘይብተኽ ማእሰር ማለት ሞት እውን ከይተረፈ ኸቋርጾ ዘይክእል ሓድነት ስጋን ነፍስን ኣብ እተስተንትነሉ ዘላ እዋን ነቲ ዝሓለፈ ቐዳም ዝተኸብረ ክብረ በዓል ፍልሰታ ለማርያም ብምዝካር ኣስተንትኖኦም ጀመሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ዕለተ ሰንበት ንክርስቲያን ምእመናን ነቶም ንኢየሱስ ዝስዕቡን ፍጻሜ ከም እተመባጽዓሎም የዘኻኽሮም እዩ። ትንሣኤ ክርስቶስ ናብኡ ኣቢሉ ዝስሕበና ሓድሽ ሕይወት ደኣ እምበር ዝሓለፈ ፍጻሜ ኣይኮነን ድማ በሉ። እታ ከነኣናዊት ሰበይቲ ካብ ህዝቢ ኣምላኽ ዘይኮነትስ ኣብ ወጻኢ ሃገር እትነብር እኳ እንተ ነበረት ብቐጻሊ ምስኡ ክትራኸብ ትጽዕር ነበረት። ንጐይታናን መድሓኒናን ኢየሱስ ክርስቶስ ከም ሓደ ምስኡ ርክብ ዘለዋ ወደ መዝሙር ገይራ ድማ ሰዓበቶ። ወላ እኳ ተራኺቦም ዘይፈልጡ እኳ እንተ ነበሩ እምነታ ግን ብምስጢራዊ መንገዲ ኣብ ውሽጣ ሱር ዝሰደደ ነበረ። እታ ሰበይቲ ንገዛ ርእሳ ወላ ሓንቲ ኣይሓተተትን። ኣብ ክንድኡስ ነታ ትሳቐ ዝነበረት ጓላ ሰላም ደለየት፣ ኣብ ኢየሱስ ክርስቶስ ድማ ተወከለት። ንሱ ድማ መሲሕን ካብ ዘርኢ ዳዊት ምዃኑ ኣፍልጦ ሃበትሉ። ወንጌል ነቲ ዘጋጠማ ዕንቅፋታት ኣይሓብኦን እዩ። እቶም ደቀ መዛሙርቲ ከም ሓደ ዘጨንቓ ኣጋጣሚ ገይሮም ክርእይዎ ኸለዉ፣ ጐይታናን መድሓኒናን ኢየሱስ ክርስቶስ ግና ባዕሉ ኣብ ፈለማ ንልመናኣ ተቓውሞ። ይኹን እምበር ሓደ ዘይትጽበዮ ነገር ኣጋጠመ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ጐይታናን መድሓኒናን ኢየሱስ ክርስቶስ ንተልእኾኡ ብተኣዛዝነት በቲ ዝረኣዮን ዝሰምዖን ንርእሱ ክድራኽ ከም ዝፈቐደ እውን ገለጹ። ኣብ መወዳእታዊ ኸኣ ኣንቲ ሰበይቲ እምነትካ ዓባያ ከም ዝደለኽዮ ይኹነልክ በላ። እዚ ርክብ እዚ ሎሚ እውን ንቤተ ክርስቲያን ኣገዳሲ ትምህርቲ ከም ዝኾነ ቅዱስነቶም ይገልጹ። ቤተ ክርስቲያን ብዕዮ ኣምላኽ ክትግረምን ሰላም ክርስቶስ ካብ ድሩት ዶባት ወጻኢ ክትዝርግሕን ከም ዘለዋ ኣመልከቱ። መለኮታዊ ጸጋ መብዛሕትኡ ግዜ ቀቅድሚ ተልእኾ ቤተ ክርስቲያን እዩ ዝኸይድ፣ ኣብ ውሽጢ ሕልና ደቂ ሰባት ድማ ይዓይ። ስለዚ ነፍሲ ወከፍ ምርኻብ እንተላይቲ ዘሎ መደባት ዝዓናቕፍ ብምዃኑ ክርስቲያን ምእመናን ተጠንቂቖም ክሰምዑን ነቲ ኣምላኽ ከመሓላልፎ ዝደሊ ነገራት ኣዒንቶምን ልቦምን ክኸፍትሉ ይሕተቱ። ርእሰ ሊቃነ ጳጳሳት ልዮን ኣስዕባ ኣቢሎም ክርስቲያን ምእመናን ካብታ ከነኣናዊት ሰበይቲ ትሕትናን ቈራጽነትን ይመሃሩ እዮም ክብሉ እውን ኣመልከቱ። እምነታ ድማ ማኣዲ ኣምላኽ ንዅሉ ከም እተዳለወን ነፍሲ ወከፍ ሰብ ምስ ኣቦ ኣብ ማኣዲ ክቕመጥ ቦታ ስለ ዘለዎ ሓደ እኳ ርፍራፍ ጥራይ ሒዙ ክተርፍ ከም ዘይብሉ እያ እትምህረና ክብሉ ገለጹ። ርእሰ ሊቃነ ጳጳሳት ነዚ እምነት እዚ ኣብ ግምት ብምእታው ንኽብሪ ውሉድ ኣምላኽ ዝረግጽ ማዕርነትን ኣድልዎን ዕንቅፋታትን ኣምላኽ ክጻወሮ ዘይክእል ምዃኑ እውን ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ሓሳባቶም ንቤተ ክርስቲያን ከም ማኅበር ኢየሱስ ክርስቶስ ብምግላጽ ሰላም ኣብ እትደሊ ሽግር ዝመላእ ዓለም እትርከብ እያ ክብሉ ገሊጾምዋ ይርከቡ። ነቶም ኣባኡ እተረኽቡ ምእመናን ድማ ንቅድስቲ ድንግል ማርያም ምእንታኦም ከተማልድ ክልምንዋ ዓደምዎም። እቲ ነፍሰይ ንእግዚኣብሔር ተዕብዮ ዝብል ጸሎት ክሳብ ሕጂ ካብ እተገልጸ እቲ ዝሓየለን መሃዝን መዝሙር ምዃኑ ድማ ተዘክሮኦም ኣካፈሉ። እዚ መዝሙር እዚ ንሓቂ ብዓይኒ ኣምላኽ ዝርእን ተስፋ ዘይቈርጽን ብጸጋ ዝዓይን ሰብ ዝዝምሮ መዝሙር እዩ ክብሉ ድማ መስከሩ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ፍልሰታ ነሐሴ 17 2018 ዓመተ ምሕረት። በዚ ሰንበት እዚ ዝዝመር መዝሙር ኣእረግዋ መላእክቲ ውስተ ሰማያት ጥዕምቲ በቃላ በቲ ኻብኣ ዝተወልደ መንክር ግርማ ሃይለ ልኡል ዘጽለላ ጐይታ ሰንበት ኣቦ ምሕረት ዝኾነ ሎሚ ንማርያም ንውድሳ ኣብ ማሕፀና ጸረቶ ንሱ ቐደሳ ዘገርም ሃይለ ልዑል ኣጽለላ ብሓቂ መላእኽቲ ዓጀብዋ ሓዋርያት ወመድሓኒት እኖና ማርያም ለምን እልና ይብልዋ ነውሪ ዘይብላ መቕደስ ንጽህቲ ማዕጾ ድሕነት መላእኽቲ ናብ ሰማይ ዓረግዋ ጥዑም ቃላ ሰናይ ምግባራ ንነቢያትን ሃዋርያትን ንጻድቃንን ሰማዕታትን ኣብኡ ኮይና ተባርኾም። ምስባክ ልክዕ ከም ናይ ፍልሰታ ኮይኑ ክልተ ምስባክ ኣሎ። መጀመርያ ወትቆም ንግስቲ ብየማን ክብኣልባሶ ወርቂ እፅፍቶ ህብርቲ ስሚ ወለት ዋርኢ ዋፅሚ እዝነኪ ንግስቲ ብወርቂ ተሰሊማ ኣብ የማንካ ትቐውም ጓለይ ናብ ዝብለኪ ስምዒ ረኣይ እውን እዝንኺ ከዓ ጽለዊ መዝሙር 45 ካብ 9-10 ካልኣይ ምስባክ ቀደሰ ማህደሮ ልኡል እግዚኣብሔር ውስተ ማእከላ ኣይትትሃወክ ወይረድኦ እግዚኣብሔር ፍጽመ መዝሙር 45 ካብ ቁፅሪ 4-5 ቃል ወንጌል ካብ ሉቃስ መበል ቀዳማይ ምዕራፍ ካብ ቁፅሪ 39-56 በቲ ግዜ እቲ ማርያም ንመገሻ ተበገሰት ቀልጢፋ ድማ ንዝባን ይሁዳ ናብ ሓንቲ ዓዲ ደየበት ናብ ቤት ዘካርያስ ኣትያ ከዓ ንኤልሳቤጥ ሰላም በለታ። ኤልሳቤጥ ቃል ሰላምታ ማርያም ምስ ሰምዐት እቲ ሕፃ ናብ ክርሳ ተሰራሰረ ንኤልሳቤጥ ድማ መንፈስ ቅዱስ መልኣ ብዓብዪ ድምፂ እውን ዓወላ ንስኺ ካባንስ ዝተባረኽኪኺ እቲ ኸባኺ ዝውለድ ሕፃን እውን ዝተባረኸ እዩ ኣዶ ጐይታ ናባይ ክትመፅኺ እዚ ኸበይ ኮነለይ እንሆ ድምፂ ሰላምታኺ ምስ ሰማዕኩ እቲ ሕፃ ናብ ክርሰይ ብሓጓስ ተሰራሰረ እቲ ካብ እግዚኣብሄር ዝተነግረኪ ቓል ከም ዝፍፀም ስለ ዝኣመንኪ ብፅእቲኺ በለታ። ማርያም ድማ ከምዝበለት ነፍሰይ ንእግዚኣብሔር ትዕብዮ መንፈሰይ ከዓ ብኣምላኸይ በቲ መድሓንየይ ባህ ይብሎ ውርደት ባርያ ውርእዩ እዩ እሞ ንእንሆ ካብ ሕጂ ኩሎም ወለዶ ብፅእቲ ክብሉኒ እዮም እቲ ኩሉ ዝኽእል ዓበይቲ ነገራት ገይሩለይ እዩ እሞ ስሙ ቅዱስ እዩ ምሕረት እውን ኣብቶም ዝፈርህዎ ንውሉድ ወለዶ እዩ ብቕልፅሙ ሓይሊ ገበሬ ንዕብያት ሓሳባት ልቦም በተነሎም ንሓያላት ካብ ዝፋናቶም ኣውረዶም ንዝተዋረዱ ካልዕል ኣበሎም ንጡምያት ብበረኸቱ ኣዝገቦም ንሃብታማት ከዓ ጥራይ ኢዶም ሰደዶም ከምቲ ነቦታትናን ንኣብርሃምን ንዘርኡን ዝገበሮም ንዘለኣለም ምሕረቱ እናዘከረ ንእስራኤል ባርያኡ ተቐበሎ። ማርያም ከዓ ንሰለስተ ወርሒ ዝኣክል ምስ ኤልሳቤጥ ተቐሚጣ ብድሕሪኡ ናብ ቤታ ተመልሰት። ድሕሪ በዓለ ፍልሰታ ለማርያም ዘላ ሰንበት ዘኪርና ነብዕል ኣለና። በዓለ ፍልሰታ ማርያም ብስጋኣን ብነፍሳን ንሰማይ ከም ዝፈለሰት እንዝክረሉ ፍሉይ በዓል ማርያም እዩ። በዚ ከዓ ነፍሲ ወከፍና ድሕሪ ምድራዊ ሂወትና ዝፅበየና ሂወት ምዃኑ ዘዘኻኽር ኣጋጣሚ እዩ። ድሕሪ በዓለ ፍልሰታ ዘላ ሰንበት ዘፍልሰታ ንብላ ምስኡ ኣተሓሒዝና ነስተንትን። ማርያም ምድራዊ ሂወታ ምስ ወድአት ብስጋኣን ብነፍሳ ንሰማይ ፈሊሳ ክንብል ከሎና ስጋኣ ኣብዚ ምድሪ እዚ ኣይመሽመሸን ብስጋኣን ብነፍሳ ንሰማይ ፈሊሳ ማለት እዩ። እዚ ከዓ ባሒሊ ኣምላኽ እምበር ብናታ ክእለት ኣይኮነን ንኢየሱስ ንሰማይ ዓረገ ንብሎ ምክንያቱ ንሱ ባዕሉ ኣምላኽ ስለ ዝኾነ ብዘይ ዝኾነ ናይ ካሊእ ሓገዝ እዩ ንሰማይ ዓሪጉ። ማርያም ነዚ ፀጋ እዚ ዝበቐት ቀዳሞት ኣበው ክገልፁ እንከለዉ ንሳ ኣዲ ኢየሱስ ስለ ዝኾነትን ሓጢኣት ዘይብላ ስለ ዝኾነትን እዩ ይብሉ። ንሳ ብዘይ ሓጢኣት ተፀኒሳ ምሉእ ሂወታ ከዓ ከምኡ ኢላ ነይራ። ቅዱስ መፅሓፍ ከም ዝብለና ሞት ፍራሕ ሓጢኣት እዩ ሮሜ 6:23። ስለዚ ድሕሪ ምውዳእ ምድራዊ ሂወታ ብስጋኣን ብነፍሳን ንሰማይ ፈሊሳ። ኣብዚ ክልተ ባህል ኣሎ፣ ገሌ ማርያም መይታ ድሕሪ ሞታ ስጋኣ ከይመሽመሸ ንሰማይ ብፀጋ ወዳ ፈሊሳ ዝብል፣ ካልኣይ ከዓ ሞት ፍረ ሓጢኣት እዩ ማርያም ከዓ ሓጢኣት የብላን ስለዚ ኣይሞተትን ዝብል ቤተ ክርስትያን ንክልትኡ ንተመራምርቲ ሓዲጋ ማርያም ብስጋኣን ብነፍሳን ከም ዝፈለሰት ተስተምህረና ሓደ ካብቲ ንማርያም እንህቦ ኣስማ ታቦት ኺዳን ዝብል እዩ እዚ ኣብ ካልኣይ ንባብና ኣብ ራእይ እነንብቦ ካብ ራእይ ምዕራፍ 11 ቁፅሪ 19 እዩ ታቦት ኺዳን ቅድሚ ልደት ኢየሱስ ንዘመናት ምኽንያቱ ብዘይፍለጥ ዝነበሮ ቦታ ኣይፍለጥን ነይሩ ዮሃንስ ነዚ ኣብ ቀዳማይ ዘመን ኣብ ሰማይ ብራእይ ከም ዝረኣዮ ክዛረብ እንከሎ ዝገርም እዩ ኣብ ብሉይ ኪዳን ታቦት ኺዳን ክቡር እዩ ነይሩ እዚ ከዓ ብወርቂ ዝተሰለመ ስለ ዝኾነ ዘይኮነስ ኣብ ውሽጡ ሰለስተ ዓበይቲ ነገራት ዝሓዘ ስለ ዝነበረ እዩ ዕብራውያን 9:4 መጀመርያ ብኢድ እግዚኣብሄር ዝተፃሕፈ 2 ፅላት 10 ትእዛዛት ካልኣይ ህብስተ መና ሳልሳይ ዝፀጥዐት በትሪ ኣሮን እዚ ታቦተ ኪዳን ናይ ብሉይ ኪዳን ንማርያም ናይ ሓዲስ ኪዳን ዘመልክት እዩ ብኸመይን ስለምንታይን እንተበልና ማርያም ኣብ ቅርሳ ነቲ ህያው ቃል ኣምላኽ ከም ናይ ብሉይ ኪዳን ኣብ እምኒ ዝተፃሕፎ ዘይኮነ ስጋ ዝለበሰ ቃል ስለ ዝፀረቶ ኢየሱስ ናይ ህጎት መግቢ እዩ ዮሃንስ 6 እዚ ከዓ ምልኣት ናይ መና ኣብ ብሉይ ኪዳን እዩ ኢየሱስ ናይ ሓዲስ ኪዳን ካህን እዩ መልእኽቲ ዕብራውያን ኣሮን ካህንን ድሕሪኡ ዝስዕቡ ኩሎም ናይ ብሉይ ኪዳን ካህናት እዮም ኢየሱስ ግን ናይ ሓዲስ ኪዳን ካህን እዩ ናይ ብሉይ ኪዳን ታቦተ ኪዳን ንሓደ ዝዓበየ ፅላተ ኪዳን ናይ ሓዲስ ኪዳን ዘመልክት ወይ ዝሕብር ኮይኑ ማርያም እታ ኣብ ከርሳ ነቲ ህያው ቃል ኣምላኽ ዝኾነ ኢየሱስ ዝፀረት የመልክት ኣብ ወንጌል ዝተነበየ ማርያም ንኤልሳቤጥ ምብፅሓ ምስቲ ናይ ንጉስ ዳዊት ንፅላተ ኪዳን ኣብ ኢየሩሳሌም ንመጀመርያ ግዜ ክእትዎ እንከሎ ዝገበሮ እናፃፀርናዮ እቲ ናይ ብሉይ ኪዳን ታቦተ ኪዳን ኣምሳል ማርያም እታ ዝዓበየት ፅላተ ኪዳን ከም ዝኾነት ንርኢ ብዙሕ ተመሳሳላይ ነገራት ከዓ ንረኽበሉ ንጉስ ዳዊት ብታሕጓስ ቅድሚ ታቦተ ኪዳን ይስዕስዕ ነበረ ዝብል ኣብ ካልኣይ ሳሙኤል ምዕራፍ 6 ቁፅሪ 5 ነንብብ ዮሃንስ ኣብ ክርሲ ዲኡ ኤልሳቤጥ እንከሎ ብታሕጓስ ተሰራሰረ ሉቃስ 1:44 ዳዊት ንጉስ ታቦተ እግዚኣብሄር ከመይ ገይሩ ናባይ ክመፅእ በለ ካልኣይ ሳሙኤል ምዕራፍ 6:9 ኤልሳቤጥ ብዓብዪ ድምፂ ዓዊላ ኣደ ጎይታይ ናባይ ክትመፅእ ኸ እዚ ካበይ ኮነለይ ሉቃስ 4:43 ኢላ ኣድንቆታ ገሊፃ ታቦተ ኪዳን ኣብ ቤት ዖቤድ ኤዶም ጌታዊ 3 ወርሒ ተቐመጠ እግዚኣብሄር ድማ ንዖቤድ ኤዶምን ንበዘላ ቤቱን ባረኸ ካልኣይ ሳሙኤል ምዕራፍ 6:11 ማርያም 3 ወርሒ ምስ ኤልሳቤጥ ድሕሪ ተቐሚጠን ኣብ ቤታ ተመልሰን ሉቃስ 1:56 ኣብ ራእይ ዮሃንስ ታቦተ ኪዳን ኣብ ሰማይ ምስ ረኣየ ድሕሪኡ ካልእ ራእይ ይርኢ እዚ ከዓ ማርያም ናይ ሓዲስ ኪዳን ታቦተ ኪዳን ከም ዝኾነት ዝገልፅ ዓብዪ ትምህርቲ ድማ ኣብ ሰማይ ተረኣየ ፀሓይ ዝተወንዘፈት ወርሒ ብእግራ ዝረገፀት 12 ከዋክብቲ ከም ኣኽሊላ ብእሳ ዝደፈአት ሓንቲ ሰበይቲ ተረኣየት ራእይ ምዕራፍ 12 ቁፅ 1 ቀፂሉ ንሳ ወዲ ወለደት እሞ ከምኡ ሓደ ዓብዪ ገበል ነቲ ዝተወልደ ህፃን ነዲኡን ከጥፍእ ይደሊ ከም ዝነበረ እንትኾነ ኣምላኽ ከም ዘድሓኖም ንንብብ ራእይ ዮሃንስ ዘመልክቶ እስራኤል ኣብ ሓዲስ ኪዳን ወሊዳ እቲ ገበል ከዓ ሰይጣንን ንቤተ ክርስትያን ከጥፍእ ዝደሊ እዩ ነዚ ናይ ዮሃንስ ራእይ ብዝበለፀ ክንርድኦ እንትኾና እታ ሰበይቲ ማርያም ታቦተ ኪዳን ናይ ሓዲስ ኪዳን እያ ነፍሲ ወከፍና ብመንፈስ ክንውለድ ከዓ ትሕግዘና ምክንያቱ ንሳ ኣደ ቤተ ክርስትያን እያ ሰይጣን ከዓ ኣብ ልዕሌና ውግእ ይገብር ኣሎ ገለ ሰባት እዚ ንማርያም ኣየምልክትን እዩ ዝብሉ ኣለዉ እንትኾነ ኣስተውዕል ኣቢልና እንተኣንበብናዮ ከምኡ ሙሉእ ትሕዝትኡ እንተርእና ንማርያም እዩ ዘመልክት ወላ እኳ እቲ ፅሑፍ ንሳ ጥንስቲ ነበረት ቅልውላብ ስለ ዝሓዛ ድማ ክትወልድ ትፃዓር እውን ነበረት ራእይ 12:2 ዝብል እንትኾነ እዚ ምስቲ ኩሉ ግዜ ድንግል ቅድምን ድሕርን ውላዳ ዝብል ዓንዲ እምነት ዝፃረር ኣይኮነን ምክንያቱ ኣብ ካልእ ክፍሊ ቅዱስ መፅሓፍ እቲ ኣብ ግዜ ወሊድ ዝመፅእ ጋንዛ ንመንፈሳዊ ስቃይ እምበር ንኣካላዊ ስቃይ ኣይስምዕን እዩ ሮሜ 8:12 ገላትያ 14:19 ቀዳማይ ጴጥሮስ 2:18 ስለዚ እዚ ናይ ማርያም ቃንዛ ወይ ስቃይ ኣብዚ ተጠቂሱ ዘሎ ነቲ ኣባና ከም መንፈሳዊ ኣዴና ዘለዋ ስቃይ ንምግላፅ ዝኾነ እዩ። ኣብ ራእይ ምዕራፍ 12:17 ዘሎ ቀፂልና እንተንበብና እትገበል ነቶም ትእዛዝ ኣምላኽ ዝሕልውን ብዛዕባ ኢየሱስ ዝምስክሩን ዝተረፉ ዘርኢ ክወግኦም ከደ ዝብል ንርኢ። እዚ እውን ነቲ ናይ ኩሉ ግዜ ድንግል ዝብል ዝፃረር ኣይኮነን። ምክንያቱ ኣብ ገላትያ 3:19 ዘርኢ ዝብል ንመንፈሳዊ ዘርኢ እዩ ዘመልክት። ነዚ ንካሊእ ብምርኣይ ኣብ ታሪክ ኩሎም ርእሰ ሊቃነ ጳጳሳትን ኣበውን እዚ ኣብ ራእይ ተጠቂሳ ዘላ ሰበይቲ ንማርያም ዝምልከት እዩ ይብሉ። ብፍላይ ማርያም ኣዲ ቤተ ክርስትያን ፒዮስ 10 እዛ ናይ ራእይ ሰበይቲ ብኩሉ ይፍለጥ እዩ። እዛ ሰበይቲ ተባሂላ ዘላ ድንግል ማርያም እያ። ናይ ማርያም ምድራዊ ሂወታ ብዘይዝኾነ ሓጢኣት ምስ ወደአት ንሰማይ ፈሊሳ ዝብል ዘመልክቶ ናይ መወዳእታ ዓላማ ቤተክርስትያን መንግስተ ሰማይ ከም ዝኾነ ከምኡ ኩሉ ግዜ ሓደ መዓልቲ ቤተክርስትያን ብምልእታ ኣብ ሰማይ ከም ማርያም ንፅሕትን ቅድስትን ክትከውን ንፅሊ። ብቅድስቲ ድንግል ማርያም ኣቢላ ድሮ ቤተክርስትያን ኣብ ምልኣት ጉድለትን ድኻምን ዘይብላ በፂሓ እያ ይብሉ ቅዱስ ዮሃንስ ጳውሎስ። ቅዱስ ዮሃንስ ጳውሎስን ጳውሎስ ሻድሻይ ዝብልዎ እናተቆሱ ማርያም ከም ኣደ ቤተክርስትያን ኣብ ሰማይ ከላ ትሕግዘና ብኣና ኣብ ምድሪ ዘሎና ንወዳ ክንመስል ኢላ ትግደስ እምነትና ቅድስቲ ኣደ ኣምላኽ ብሓዳስ ሂዋን ኣደ ቤተክርስትያን ኣደነታ ኣብቶም ኣባላት ክርስቶስ ኣብ ልደትን ብመለኮታዊ ዕብትን ኣብ ነፍሳት እቶም ብክርስቶስ ዝደሓኑ ኣብ ሰማይ ኮይኖም እውን ትቁፅሎ ይብሉ። ሎሚ እምበኣር ንኣምላኽ ነመስግን ነቲ ፀጋን ግምዖትን ኣብ ልዕሊ ማርያም ኣብ ፍልሰታ ብስግኣን ብነፍሳ ንሰማይ ኣብ መወዳእታ ሂወታ ንዝፀገወ እዚ ንኣኣ ዝግባእ ክብሪ እዩ። ነታ ታቦተ ኺዳን ዝኾነት ንኢየሱስ ክርስቶስ ኣብ ዓለም ዘብፃትልና ንሳ ሎሚ እውን ኣብ ሰማይ ኮይና ምእንታና ንመንግስተ ሰማይ ዝወስድ መገዲ ሒዝና ክንጓዓዝ ኢላ ተማልደልና ኣላ። ድሕሪ እዚ ስደት እዚ ነቲ ብሩኽ ፍረ ክርስኺ ኢየሱስ ኣርእና እናበልና ንለምና። ኦ ቅድስቲ ማርያም ኣደ ኣምላኽ ንኣና ንሓጢአተኛታት ሕጅን ብግዜ ሞትና ንለምንልና። ርሑስ በዓለ ፍልሰታን ዘመነ ፍልሰታን ንኩልና ኣባ ንጉሴ ፍስሓ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ቅዱስ ዜማ ኣብ መስዋእተ ቅዳሴ የስተንትኑ። ንጸሎት ድምፂ ብምሃብን እምነት ብምግላጽን ድማ ከም ዝግለጽ ኣስተምሃሩ። ኩሉ ሳዕ ቀንዲ ዕላማኡ ንኣምላኽ ንምኽባርን ምእመናን ኣብ ቅድስና ንኸዓብዩ ንምሕጋዞምን እዩ ክብሉ እውን ኣመልከቱ። እቲ ናይ መወዳእታ ዕላማ ቅዱስ ዜማ ብልክዕ እቲ ኣብ ሰነድ ቅዱስ ጉባኤ ተገሊጹ ዘሎ እዩ። ንሱ ድማ ክብሪ ኣምላኽን ምቕዳስ ምእመናንን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘካፈልዎ ብዛዕባ እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መስዋእተ ቅዳሴ ኣመልኪቱ ዘውፅኦ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንትንኦም ብምቕጻል ኣስተምሂሮም። ኣብዚ ሰሙን እዚ ኣብቲ ንቅዱስ ዜማ እተወፈየ ሻድሻይ ምዕራፍ ኣተኪሮም ድማ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ ቅዱስ ጉባኤ ተሰሚየ ጉባኤያዊ ቅዋም ናይ ኣድማሳዊ ቤተ ክርስቲያን ትውፊታዊ ዜማ ካብ ዝኾነ ይኹን ስነ ጥበብ ዝበልጽ ብዋጋ ዘይሽንሸን ክብሪ ዘለዎ መዝገብ እዩ በሉ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትናሓትን ሻድሻይ ምዕራፍ ናይቲ ቅዱስ ጉባኤ እተሰሚየ ጉባኤያዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ንቅዱስ ዜማ እተወፈየ እዩ። እዚ ሰነድ እዚ ከምዚ ይብል፣ ናይ ኣድማሳዊ ቤተ ክርስቲያን ናይ ዜማ ትውፊት ካብ ዝኾነ ይኹን ስነ ጥበብ እውን ከይተፈልየ ብዋጋ ዘይሽንሸን ክብሪ ዘለዎ ፍሉይ መዝገብ እዩ። እዚ ፍሉይ ዝኾነሉ ቀንዲ ምኽንያት ቅዱስ ዜማ ምስ ቃላት እተተሓሓዘ ኣድላይ ወይ ዘይንጸል ክፋል ናይቲ ስርዓተ ኣምልኾ ስለ ዝኾነ እዩ። ወሲኹ ድማ ከምዚ ይብል፣ ስለዚ ቅዱስ ዜማ ምስ መስዋእተ ቅዳሴ ኣጸቢቑ ስለ ዝተኣሳሰረ ንጸሎት ባህ ዘብል ሓድነት ኣእምሮን ልብን ዘተባብዕ ወይ ከዓ ንቅዱስ ስርዓተ ኣምልኾ ዝያዳ ኣኽብሮት ከም ዝህልዎ ስለ ዝገብር ብመጠኑ ከም ቅዱስ ባእታ ጌርካ ክርአ ኣለዎ። ቤተ ክርስቲያን ግና ንዅሉ ዓይነት ሓቀይና ስነ ጥበብ ኣድላይ ባህር ከም ዘለዎ ተቕበሎ ኣብ መለኮታዊ ኣምልኾ ድማ ተቕርቦ እያ። በዚ ከምዚ ድማ ነቲ ኣብ መስዋዕቲ ቅዳሴ ዝርከብ ናይ ዜማ ኣገልግሎት ዘረጋግጽን ዘዕምቕን መሰረታዊ ትምህርቲ ኣብዚ ጉባኤ እዚ ንረክብ። እዚ ድማ ቅዱስ ፒዮስ ዓስራይ ኣብታ ዝኣወጅዋ ኣዋጅ ሕጋዊ ሰነድ ሞቶ ፕሮፕሪዮ ነዚ ክገልጹ ይርከቡ። ዜማ ብሓቂ ክፍሊ ናይ መስዋዕቲ ቅዳሴ ዝኾነ ተግባር እዩ ደኣ እምበር ስልማት ናይቲ ስርዓተ ኣምልኾ ጥራይ ኣይኮነን። ኣብ መስዋዕተ ቅዳሴ ምዝያምን ምዝማርን ክበሃልን ከሎ ኣብቲ ዝኸብር ዘሎ ምስጢር ብንጥፈት ብምስታፍ ንልብኻ ምስ ኣሕዋትካን ሓትካን ምስ ኣምላኽን ብምስምማዕ ምጽላይ ማለት እዩ። ብፍላይ ከዓ ከምቲ ቅዱስ ኣጎስጢኖስ ዝብሎ ሙዚቃዊ ስምዒታዊ ስፍሓት ጸሎት ዝገልጾ እዩ። ካንታረ ኣማንቲስ ኤስት ማለት ናይቶም ኣፍቀርቲ ዝማርየ ማለት እዩ ዘስምዕ። እዚ ኣዝዩ ኣገዳሲ እዩ። ከመይሲ ልብና ንግብሪ ኣምላኽ ብጸጋ ንክኽፈትን ብኣው ንኽቕረጽን ይሕግዘና እዩ። ዜማ ብተወሳኺ ሕብረት ዘተባብዕ እውን እዩ። ኣብ መንጎ ደቂ ሰባት ዘሎ ፍልልያት ንምስዓር ከምኡውን ብስሙር ድምፂ ኣቢሉ ንዅላቶም ነቶም ንኣምላኽ ንምውዳስ ሓድነት ልቢ ንኽህልዎም ኣበርክቶ ይገብር እዩ። በዚ ኸምዚ ናይ ቤተ ክርስቲያን ግልጸት ይኸውን። ጭቡጥ መግለጺ ናይቲ ኣብ ተፈጥሮ ዘሎ ሕብረት እዩ። ገለገለ ማዕቀናት ድማ ካብቲ ቅዱስ ዜማ ከም ዘይንጸል ክፍሊ ናይ መስዋዕቲ ቅዳሴ ከም ምዃኑ መጠን ዘለዎ ዓሚቝ ስነ መለኮታዊ ኣገዳስነት እዩ ዝምንጩ። እቲ ቐዳማይ ካብ ፋሽን ወይ ፍሉይ ስምዒታት ምቅንባር ሓሊፉ ኣብ ኩሉ ደረጃታት ነቲ ንመስዋዕቲ ቅዳሴ ዝሰማማዕ ኩነት ምላሽ ክህብ ኣለዎ። ስርዓቱ ብፍላይ ብስርዓተ ኣዘያይማኡ ኣብ ሓደ እዋን ክቡርን ቀሊልን ልዑል ስርዓተ ሙዚቃዊ ብቕዓት ዘለዎን ብቐሊሉ ክፍጸም ዝኽእልን ክኸውን ኣለዎ። ብፍላይ ከዓ ብምሉእ እቲ ጉባኤ ከዚሞ ኣብ ዝደልየሉ እዋናት። ብተመሳሳሊ ካልኣይ ጉባኤ ቫቲካን ከም ዘመልክቶ ጥቕስታት ማለት ብቐንዱ ብቅዱሳት መጻሕፍትን ብናይ ሊቱርግያ መጻሕፍትን ብመንፈሳዊ ትውፊት ቤተ ክርስቲያንን ተመሪሑ ብቑዕን ዓሚቑን ብቐሊሉ ክትርድኦ ዝከኣል ክኸውን ይምከር። እቲ ኣብ ጥንታዊ ስርዓት ሌክስ ኦራንዲ ሌክስ ክረደንዲ ማለት ሕጊ ጸሎት ሕጊ እምነት እውን እዩ ኣብ ዝብል ተገሊጹ ኸም ዘሎ ቀላስን ህያውን ምእንቲ ክኸውን ምእንቲ ክምዕብልን ነዚ ኣቓልቦ ክንገብረሉ ኣለና። እዚ ቅዱስ ጉባኤ እተሰሜየ ሰነድ ብዛዕባ ፍረ ነገር ንጡፍ ተሳትፎ ምእመናን ብዙሕ ኣተኩሮ ይገብር። ነዚ ድማ ክርድኦ ይግባእ። ብዛዕባ እቲ ዝኸብር ዘሎ ምስጢርን ምስ መዓልታዊ ህይወት ዘለዎ ርክብን ብዝያዳ ኣብ ምርዳእ እተመርኰሰ ድማ ክኸውን ኣለዎ። ንህይወት ኵሎም ምእመናን ምልክት ክገብር ዘለዎ ቀጻሊ ናይ ምቕያር መንፈስ ድማ የድሊ። እዚ ኣብቲ ፍሉይ ግደ ናይ ቅዱስ ዜማ ክርከብ ዝከኣል ብጭቡጥ መንገዲ ዝምልከት እቲ ጉባኤያዊ ቅዋም ንጹር መልሲ ዝህበሉ እዩ። ህዝቢ ብናእዳ ንተሰጥዎ ቅዳሴን ዝማሬታትን ዜማታትን ኣብ ምምላስ ክሳተፉ ምትብባዕ የድሊ። ከምኡውን ኣኽብሮታዊ ስቕታ ከተባብዕ ኣለዎ። ንነፍሲ ወከፍ ሰብ ንኣገልገልቲ ወይ ንኣባላት ምእመናን ከም ስርዓት ናይቲ ዝካየድ ዘሎ ጸሎት መሰረታዊ ስርዓታት ቅዳሴን ምስ ኣገልግሎቶም ዝተሓሓዝ ኩሉ ክፋላት ኣብ መንጎ ተፈላለዩ ኣገልግሎታት ኣብ ተፈላለየ ተሰጥዎን ዝወሃበሉን እዋናት ስቕታን ኣብ ዘሎ ስኒት ሚዛኑ ክሕሉ ይምሕፀኑ። ኣስዒቡ ድማ እቲ ጉባኤ ነቲ ናይ ጎርጎረሳውያን ዜማ ብዓብዪ ኣኽብሮት ይርእዮ። ካልእ ዓይነት ቅዱስ ዜማ ድማ ካብ ስርዓተ ኣምልኾ ኣይወግዶን። ንመሳርሒታት ሙዚቃ ከም ኦርጋን ሻምብቆ እውን ፍሉይ ቈላሕታ ይወሃቦ። ካልእ መሳርሒታት ሙዚቃ ምጥቃም ግን እቲ መሳርሒታት ንቅዱስ ስርዓተ ኣምልኾ ብቑዕ ወይ ዘይብቑዕ ክኸውን ዝኽእል ምስ ክብሪ ኣገልግሎት ቤተ ክርስቲያን ዝሰማማዕ ከምኡውን ንህንጸት ምእመናን ብሓቂ ኣበርክቶ ዝገብር እንተኾይኑ ብዝብል ተፈቒዱሉ ኣሎ። ሓደ ካብቲ ኣብቲ ጉባኤ ተገብረ ተሓድሶ ዘቕረቦ ፍረ ነገር ብዛዕባ ባህላዊ ምንቅስቓሳት ወይ ሳዕስዒት እንተላይ ኣብ ዓውዲ ቅዱስ ዜማ ዝተኻተተ ምዃኑ የመልክት። ብፍላይ ብዛዕባ ናይ ተፈላለየ ባህልታት ዜማ ብዝምልከት እቲ ጉባኤ ክፍሊ ሃይማኖታውን ማሕበራውን ህይወት ደቂ ሰባት ስለ ዝኾነ ኣርዚንካ ዝረአ ከም ምዃኑ ኣብ ግምት ብምእታው ኣድላይ ምዃኑ የጉልሕ። ስለዚ በቲ ሓደ ሸነኽ ብዛዕባ ሃይማኖት ዘለዎ ኣረኣእያ ኣብ ኩሉ ሰብ ከስፋሕፋሕ ኣለዎ ይብል። በቲ ኻልእ ሸነኽ ከዓ ብተኻእለ መጠን ባህላዊ ዜማ እዞም ህዝብታት እዚኣቶም ኣብ ኣብያተ ትምህርትን ኣብ ቅዱስ ኣገልግሎታትን ምእንቲ ኸስፋሕፍሕ ኩሉ ጻዕሪ ክግበር ኣለዎ ክብል ድማ የመላኽት። ኣብቲ ዓውዲ መስዋዕተ ቅዳሴ ፍሉይ ግደ ናይ ዜማ ቤት ትምህርቲ ተዋሂቡ ኣሎ። እቲ ጉባኤ ነዚ ናይ ጉስነት መሳርሒ እዚ ንምድንፋዕ ነቲ ናቱ ዝኾነ ክፋላት ብመሰረት ዝተፈላለየ ዓይነታት ሙዚቃ ብግቡእ ከም ዝፍጸም ምርግጋጽን ምእመናን ኣብቲ ዝማሬ ብንጥፈት ንኽሳተፉ ምትብባዕን ይመክር። በዚ ምኽንያት እዚ እቲ ኣቀናባሪ ቅዱስ ዜማታት ንውርሻ ዜማ ቤተ ክርስቲያን ክፈልጦን ክዕቅቦን ተጸዊዑ ኣሎ። እዚ ድማ ኣብ ኣገልግሎት መስዋዕተ ቅዳሴ ሓደስቲ ድርሰታት ከነቓቕሕ የኽእሎ እዩ። ዘመናዊ ስምዒታትን እተፈላለየ ባህላዊ ልምድታትን ብምኽባር ኣምልኾ ካብ ጽዩፍ ኣጸሓሕፋ፣ ካብ ጽዩፍ ኣገላልጻ፣ ካብቲ ነቲ ዝኸብር ዘሎ ዓብዪ ምስጢር ድሕነት ዘይበቅዕ መንፈስ ሙዚቃዊ ጽሑፋት ንምቝጣብ ንመስዋዕተ ቅዳሴ ዜማታት ክቡርን ብሉፅን ውሑስን ንምግባር በዚ ዅሉ ምኽንያታት እምበኣር ኣበው ካልኣይ ጉባኤ ቫቲካን ከም ዝገለጽዎ ቅዱስ ዜማ ንምድራስ ኣብ ሃይማኖታዊ ኣብያተ ትምህርቲ፣ ኣብ ሓደስቲ ኣብያተ ትምህርቲ ናይ ክልቲዩ ጾታታት ኣባላት ሰቡፉ ህይወት፣ ከምኡውን ኣብ ካልኦት ኣብያተ ትምህርትን ካቶሊካውያን ኣብያተ ትምህርትን ስነ መዕበያ ቅዱስ ዜማን ከምኡውን ኣብ ግብሪ ንምውዓሉን ሓሳብ ኣቕሪቦም ኣለዉ። ከምኡውን ሙዚቀይናታት ዘሰልጥንን ጥዑይ ናይ ዜማታት መስዋዕተ ቅዳሴ ስልጠና ከም ዝረኽቡ ምግባር የድሊ። ክቡራት ኣሕዋትን ኣሓትን፣ ኣበው ቤተ ክርስቲያን ንናይ መስዋዕተ ቅዳሴ ዜማታት ከም ምልክት ናይ ቤተ ክርስቲያን ሕብረት ገይሮም ኣኽቢሮም እዮም ዝርእይዎ ዝነበሩ። ስለዚ በዘን ባህ ዝብላ ቃላት ቅዱስ ኢግናጢዮስ በዓል ኣንጾኪያ ኣስተንትኖና ክንድምድም፣ ንሱ ምእንቲ ክሰምዓኩምን ካብቲ ትገብርዎ ሰናይ ግብርታት እውን ምእንቲ ክቕበለልኩምን ብኢየሱስ ክርስቶስ ነቦ ብሓደ ድምፂ ምእንቲ ክትዝምሩሲ ነፍሲ ወከፍኩም መዘምራን ኩኑ ኣካላት ወዱ ምዃንኩም ድማ ፍለጡ ይብል።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቶር ኢየሱስ ክርስቶስ።